ይሆናል እንጂ ድንገት መጀመሪያ ያጅ ነጋሪት ሲመታ ከያለበት ይሰበሰባል አንዳፍታ አጥንታችን ትቢያ የሆነው አፈር ጅቤ በላው የተበተነው ከዱር የራስ ጠብር የአገር ጥፍራችን ሳይቀር ተሳስቶ ያንዱ ወደ አንዱ ሳይዞር በየራሱ ይሰበሰባል ሁሉም ይመታል ያጅ ነጋሪት ዳግም ነፍስ የሌለው በድን ይሆናል ፍጹም በሶስተኛው ያጅ ነጋሪት ሲመታ ይነሳሉ መልካም የሰሩ በልልታ የብርሃን አስ የብርሃን ቀንስ ለብሰው እንደ ፀሐይ እንደ ጨረቃ ደምቀው እግዚአብሔርን ፈጣሪያቸው መስለው ይሰሙና በቀኙ ቆመው ፍርዱን ከማያጥፈው ተድላ ደስታ በቀር ጠግቦ ቁንጣን ታርቦስ

እጅግ ከጭራ ቀጥነው መልካቸው እጅግ ተቁራ ጠቁረው ከላይ ከታች የጨለማ ልብስ ለብሰው ዲያብሎስን አለቃቸው